0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ቅዳሜ ነሐሴ 9 ቀን 2018 ዓመተ ምህረት ጤና ይስጥልን የዶች በለ የቀጣ ስርጭት እነሆ ጀመረ። ለአንድ ሰዓት በሚዘልቀው ስርጭታችን ዝግጅቱን በመምራት ፀሐይ ጫኔ ለዓለም ዜናው ታምራት ዲንሳ አብረናችሁ እንቆያለን። የዓለም ዜናን ተከትሎ ሶስት ዘገባዎች ይኖሩናል። ሳምንታዊዎቹ የአድማጮች ማህደርና የትኩረት በአፍሪካ ዝግጅቶችም መሰናዷቸው ተጠናቆ የስርጭት ጊዜያቸውን በመጠባበቅ ላይ ይገኛሉ። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 10985 ሜጋሄርዝ ሆሪዞንታል DW08 ላይ ማድመጥ ይቻላል። DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክ በታብሌትና በፌስቡክ የቀጥታ ስርጭቱን ማድመጥ አስተያየት መስጠትም ይቻላል። የዶች በለን ዘገባዎች በዋትስአፕ በቴሌግራምና በዩቲዩብ እንድትከታተሉ በመጋበዝ ወደ ምሽቱ ያለም ዋናና ዜናዎች እናልፋለን። ታምራት ዲንሳ ተዘጋጅቷል።
0: የዲደብሊው ዜና
2: ጤና ይስጥልኝ አድማጮች፣ ርዕሶቹን በማስቀደም የዕለቱን የዓለም ዋና ዋና ዜና እነሆ። የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶቼ ቬለ ተናገሩ። ነዋሪዎቹ እንዳሉት በቆቦ ጮቢበርና አዲስ ቅኝ በተባሉ አካባቢዎች ማለዳ አንድ ሰዓት ተኩል አካባቢ የተጀመረው ውጊያ ከአንድ ሰዓት በኋላ ጋብ ብሏል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የ2025 የሰብአዊ መብቶችና የዲሞክራሲ ገጽታ ዓመታዊ ሪፖርት ላይ ይፋ ተደረገ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለው እንግዲያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጪ ምክንያት ፈጥረው ግድያ የፈጸሙ ያላቸው የጸጥታ ኃይል አባላት ለፍርድ እንዲቀርቡ ጠይቋል። በሱዳን አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብት ተሟጋች ድርጅት አስታወቀ። ባለፉት ጥቂት ቀናት የተፈጥሮ ደራሽ ኃይል አርኤስኤፍ በኮርዶፋን ክልል የምትገኘውን ይህችኑ ስልታዊት ከተማ መቆጣጠሩን ገልጾ ነበር። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊው አድኖክ የነዳጅ ኩባንያ ንብረት በሆነው የነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች ስትል የተባበሩት አረብ ኤሚሬቶች ከሰሰች። ዩክሬን በሩሲያ ወታደራዊ የአየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳይል ጥቃት አደረሰች። ዜናውን በዝርዝር። የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶቼ ቬለ ተናገሩ። ነዋሪዎቹ እንዳሉት በቆቦ ጮቢ በርና አዲስ ቅኝ በተባሉ አካባቢዎች ማለዳ አንድ ሰዓት ተኩል አካባቢ የተጀመረው ውጊያው ከአንድ ሰዓት በኋላ ጋብ ብሏል። በግጭቱ የአነስተኛና መካከለኛ የጦር መሳሪያዎች ድምፅ ይሰሙ እንደነበር የገለጹት ነዋሪዎች የከባድ መሳሪያ ድምፅ በውጊያ ውስጥ አለመሰማቱን ተናግረዋል።
3: ተኩስ ነበረ። ዛላ ወደ ኋላ ፈጥጓል። እዚህ በዋጃ ፊት ለፊት አንዱ ደግሞ ከዋጃ ከፍ ባንዲት መንደራች የደሩ መንደር ሚትባል አንዱ ደግሞ በታች ባልሽ ዋና ግን የተነሳቸው በዚህ በዋጃ ፊት ለፊት ዋልካ መንደር ላይ
4: ስንት ሰዓት ላይ ነበር ግን የተነሳው?
3: ባታንግ ሰዓት ክፍል ላይ።
2: ግጭቱን ተከትሎ ከቆቦ ወደ አላማጣ የሚወስደው ዋና መንገድ ለጊዜው ተቋርጦ የነበረ ቢሆንም ከረፋዱ 4 ሰዓት በኋላ እንደገና ለተሽከርካሪ ክፍት መደረጉን ነዋሪዎቹ ተናግረዋል። ዝርዝሩን ከዚሁ ከዜና ቀጥሎ ይቀርባል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የጎርጎሮያኑ 2025 የሰብአዊ መብቶችና የዲሞክራሲ ገጽታ ዓመታዊ ሪፖርት ላይ ይፋ ተደረገ። ሪፖርቱ በሰሜን ኢትዮጵያ የመንግስት ወታደሮች፣ የክልል የጸጥታ ኃይላትና የታጠቁ ቡድኖችን ያካተተ ግጭት መቀጠሉን፣ የሲቪል ዜጎችን ህይወት መጉዳቱን፣ መፈናቀል ማስከተሉንና የሰብአዊ ተደራሽነትን መገደቡን ዘርዝሯል። የፕሪቶሪያው ስምምነት የኢትዮጵያና የኤርትራን ውጥረት አባብሷል የሚለው ሪፖርቱ ትጥቅ ማስፈታት አለመተግበሩም የሽግግር ፍትህን ለማስፈንና ተጠያቂነትን ለማረጋገጥ መዘግየት መታየቱ መረጋጋትን አዳክመዋል ብሏል። ከሶስት ቀናት በፊት ይፋ የተደረገው የአውሮፓ ህብረት የ2025 የሰብአዊ መብቶችና ዲሞክራሲ ዓለም አቀፍ ዓመታዊ ሪፖርት ውስጥ ኢትዮጵያን የተመለከተውን በዝርዝር ቀርቧል። ሰነዱ በሰሜን ኢትዮጵያ በተፈጠረው ግጭት ውርስ በአፋርና በአማራ ክልሎች ሰፊ ውጊያ ማስከተሉንም አትቷል። ዝርዝሩ ከዜና ቀጥሎ ይቀርባል። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ ኃይላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጭ ምክንያት ፈጥረው ግድያ የፈጸሙ ያላቸው የጸጥታ ኃይል አባላት ለፍርድ እንዲቀርቡም ጠይቋል። ፓርቲው ዛሬ ባወጣው መግለጫ ሐምሌ 4 ቀን 2018 ዓ.ም ተመረተ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቁሊት ቀበሌ ሶስት ወጣቶች በማንነታቸው ላይ የተኮረ ግድያ መፈጸሙን እንዳረጋገጠ አስታውቋል። ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናቹ በሚል ሰበብ ተገድለዋል ያላቸውን ወጣቶች በስም የጠቀሰው መግለጫው ግድያው በቀይ ሽብር ዘመን ሲደረግ ከነበረው በላይ እጅግ ኢሰብአዊ በሆነ ሁኔታ መፈጸሙን አረጋግጫለሁ ብሏል። የወጣቶቹ ግድያ በዜጎች ላይ እየተፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት አያያዝ ማሳያ ነው ሲሉ ትብብር ለአንድነት ኢትዮጵያ አንድነት ጻፊ ሚስጥረ ስላሴ ታምራት ለዶቼ ቬለ ተናግረዋል።
4: የነዚህ ሶስት ወጣቶች የግድያ ሁኔታ መገደላቸው በኢትዮጵያ ውስጥ ያለውን ቀውስ እንደ አመላካሽ ተደርጎ የሚወሰድ ነው። ሰው በተገኘበት እንደዚህ ነህ፣ ከዚህ ነው የመጣኸው፣ እንደዚህ አይነት ነገሮች በጣም ተደጋጋሚ ናቸው እና የእነሱ ማሳያ ሊሆን እንደሆነ እንጂ በመላው ሀገሪቱ ውስጥ ለሚገደሉ ኢሰብአዊ ድርጊቶች፣ ለሚፈጸሙ ኢሰብአዊ ድርጊቶች፣ ለሚገደሉ ንጹሀን እንደ ምልክት ተደርጎ የሚወሰድ እንደሆነ እናምናለን። ትብብራችን ይህንን ግድያ በጣም በጽኑ የሚያወግዘው ነው።
2: በመጪው ማክሰኞ ነሐሴ 12 ቀን 2018 ዓ.ም በሶስት ወጣቶች ዘፈቀዳዊ ግድያና በአገሪቱ የተለያዩ አካባቢዎች ይፈጸማሉ ያላቸውን ተመሳሳይ ኢሰብአዊ ድርጊቶችን በማህበራዊ መገናኛ ዘዴዎች ለማውገዝ ዝግጅት መደረጉን ትብብሩ አስታውቋል። የክልሉ ሰላምና ጸጥታ ቢሮ በበኩሉ በአማራና በኦሮሚያ ክልል ከሚንቀሳቀሱና ጽንፈኛ ሲል ከጠራቸው ቡድኖች ጋር ቀጥተኛ ግንኙነት አላቸው ባላቸው ቡድኖች ላይ እርምጃ መውሰዱን አስታውቋል። በሱዳን አርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ሲገደሉ በርካቶች መቁሰላቸውን አንድ የአካባቢው ሰብአዊ መብት ተሟጋች ድርጅት አስታወቀ። ባለፉት ጥቂት ቀናት የፈጥኖ ደራሹ ኃይል አርኤስኤፍ በኮርዶፋን ክልል የምትገኘውን ይህችኑ ስልታዊት ከተማ መቆጣጠሩን አስታውቆ ነበር። የአካባቢው የህግ ባለሙያዎች ቡድን ባወጣው መግለጫ የፈጥኖ ደራሹ ኃይል ትናንት አርብ በሰነዘረው ጥቃት ንጹሐን መገደላቸውና በአካባቢው ከፍተኛ የስደት ማዕበል መከሰቱን አረጋግጧል። በሌላ በኩል የሱዳን የመንግስት ብሔራዊ ጦር የአማጽያኑን ጥቃት መክቶ ከፍተኛ ጉዳት ማድረሱን ቢገልጽም በግንኙነት መቋረጥ ምክንያት መረጃውን በተናጥል ማረጋገጥ እንዳልተቻለ የፈረንሳይ ዜና አገልግሎት ዘግቧል። በከተማዋ የተከሰተውን ቀውስ ተከትሎ ሕፃናትን ጨምሮ ወደ 40 ሺህ የሚጠጉ ተፈናቃዮች ወደ ኤል ኦቤድ ከተማ መሸሻቸውን፣ በዚያም ከፍተኛ የምግብና የውሃ እጥረት እንዳጋጠማቸው ተገልጿል። የመብት ተሟጋቾች በበኩላቸው በአካባቢው የሰብአዊ እርዳታ አቅርቦት በመቋረጡና መሠረታዊ አገልግሎቶች በመጥፋቱ በአካባቢው ያለው የረሃብ አደጋ እየከፋ መምጣቱን ገልጿል። አራት ዓመታትን ያስቆጠረው እና አስከፊው የሱዳን ጦርነት በአስር ሺዎች ለሚቆጠሩ ሰዎች ሕይወት እልፈት እንዲሁም ሚሊዮኖችን ደግሞ ከቀያቸው ለማፈናቀሉ ይነገርለታል። ይህ ዶይቼ ቬለ ነው። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊ የአድኖክ የነዳጅ ኩባንያ ንብረት በሆነው ነዳጅ ጫኝ መርከብ ላይ ጥቃት ፈጽማለች ስትል የተባበሩት አረብ ኤሚሬቶች ከሰሰች። በንግድ መርከቦች ላይ የሚፈጸመው ይህ ጥቃት በኢራን የፋርስ አብዮታዊ ዘብ የተፈጸመ የባህር ላይ ውንብድና ነው ሲልም የኤሚሬቶች የውጭ ጉዳይ ሚኒስቴር ድርጊቱን አውግዞታል። የአቡ ዳቢ ብሔራዊ የነዳጅ ኩባንያ አድኖክ ንብረት በሆነው መርከብ ላይ ትናንት አርብ ምሽት በደረሰው በዚሁ ጥቃት በሰራተኞቹ ላይ ምንም አይነት ጉዳት አለመድረሱን ሚኒስቴሩ ገልጿል። ኢራን ከዓለም አቀፍ የነዳጅ ንግድ ቁልፍ በሆነው በዚህ የባህር መስመር የሚያልፉ መርከቦች ላይ ክፍያ ለመጠየቅ ከእርሷ አውቅና ውጪ በሚንቀሳቀሱት ላይ ካለፈው የካቲት ወር ጀምሮ ጥቃት ስታደርስ ቆይታለች። የተባበሩት አረብ ኤሚሬቶች ፕሬዚዳንት አማካሪ አንዋር ጋርጋሽ አገራቸው የመርከቦቿን በነጻነት የመንቀሳቀስ መብት ለማስከበርና የባህር ላይ ደህንነትን ለመጠበቅ እንደምትሰራ አስታውቀዋል። ባለፉት ጥቂት ቀናት ውስጥ ብቻ በተመሳሳይ የነዳጅ ጫኝ መርከቦች ላይ ጥቃት የደረሰባቸው ሲሆን ይህም በአሜሪካና በኢራን መካከል ተደርጎ የነበረውን የተኩስ አቁም ስምምነት ለመፍረሱ ምክንያት ተደርጎ ተወስዷል። ሩሲያ ዩክሬን በሩሲያ ወታደራዊ የአየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳኤል ጥቃት ማድረሷን አስታወቀች። ጥቃቱን ፍላሚንጎ የተባሉ ክሩዝ ሚሳኤሎች በመጠቀም ከዩክሬን ድንበር 900 ኪሎ ሜትር ርቀት ላይ የሚገኘውን የሮኬት ተቋም መምታታቸውን የአገሪቱ ፕሬዚዳንት ቮልዶሚር ዜሌንስኪ ተናግረዋል። ጥቃቱ የተፈጸመው ሩሲያ ከስፓኦክስ ስታርሊንክ ጋር በሚነጻጸር የራሷን የሳተላይት ኢንተርኔት መረብ ለመገንባት የምትጠቀምበት ማዕከል ላይ ነውም ተብሏል። የዩክሬን ጦር ጠቅላይ መምሪያ በኒዥኒ ኖቭጎርድ በሚገኘው የኤሮስፔስና በሳማራ ክልል በሚገኘው የፕሮግረስ ሮኬት ማዕከል ላይ እሳት መነሳቱን አረጋግጧል። በሌላ በኩል በሩሲያ የሳማራ ክልል ባለሥልጣናት በአካባቢው የኢንዱስትሪ መሠረተ ልማቶች ላይ ጥቃት መድረሱንና የአደጋ ጊዜ ሠራተኞች እሳቱን ለማጥፋት እየሰሩ መሆኑን ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ባለፉት 24 ሰዓታት ውስጥ የዩክሬን የነዳጅ የኃይልና የሎጂስቲክስ ተቋማት ላይ የአየርና የድሮን ጥቃት ማድረሱን አስታውቋል። ከአራት ዓመታት በላይ ያስቆጠረው የሁለቱ ሀገራት ጦርነት ሁለቱም ወገኖች ከርቀት በሚፈጸሙ የሚሳይልና የድሮን ጥቃቶች በከፍተኛ ሁኔታ አጠናክረው መቀጠላቸውን ዘገባዎች አመልክተዋል። ይህ ዶይቼ ቬለ ነው። የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ የመከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ሪፖርት አመለከተ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ በመንግስት የጸጥታ አባላት ተፈጸመ የተባለውን ግድያ ትብብር ለኢትዮጵያ አንድነት አወገዘ። በሱዳን ኡማርዳ ከተማ በተፈጸመ ጥቃት በትንሹ 14 ሰዎች ተገደሉ፣ ሌሎች በርካቶች ቆሰሉ። ኢራን በሆርሙዝ የባህር ወሽመጥ ላይ በመንግስታዊ አድኖክ የነዳጅ ኩባንያ ንብረት ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ከሰሰች። ዩክሬን በሩሲያ ወታደራዊ አየር ኃይል ጦር ሰፈርና የሳተላይት ሮኬት ማምረቻ ማዕከል ላይ የሚሳይል ጥቃት አደረሰች። ዜናው በዚሁ አበቃ። ጤና ይስጥልን።
1: ለዓለም ዜናው ታምራት ዲምሳን አመሰግናለሁ። በዛሬው ዝግጅት ሶስት ዘገባዎች ይኖሩናል። ወደ መጀመሪያው አልፋለሁ። የትግራይና አማራ ክልሎች የሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶይቼ ቬለ ገልጸዋል። ነዋሪዎቹ እንዳሉት በቆቦ ጮቢበርና አዲስ ቀኝ በተባሉ አካባቢዎች ማለዳ አንድ ሰዓት አካባቢ የተጀመረው ውጊያ ከአንድ ሰዓት በኋላ ጋብ ማለቱን ገልጸዋል። ግጭቱ ከዋጃ አካባቢ ዋልካ መንደር መቀስቀሱን የገለጹት ነዋሪዎቹ ግጭቱን ተከትሎ ከቆቦ ወደ አለማጣ የሚወስደው ዋና መንገድም ለጊዜው ተቋርጦ እንደነበር አመልክተዋል። ለዝርዝሩ የደሴው ዘጋቢያችን ኢሳያስ ገላው።
5: በቆቦ ጮቢ ግንባር ዛሬ ነሐሴ 9 2016 ዓ.ም ተመረተ ረፋር ላይ በህወሓት ኃይሎችና በመከላከያ ሰራዊት መካከል ከአንድ ሰዓት ያልበለጠ የተኩስ ልውውጥ እንደነበር የአካባቢው ነዋሪዎች ተናገሩ። ግጭቱ ከዋጃ አካባቢ ዋልካ መንደር በተባለ ቦታ መቀስቀሱን ነው አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ነዋሪ ተናገሩት።
3: ተኩስ ነበር ዛላ ወደ ኋላ ሰጥቷል። ምን በዋጃ ፍለፊት አንዱ ደግሞ ከዋጃ ከፍ ባንዲት መንደራጅ የደሮ መንደር ይባል፣ አንዱ ደግሞ በታች ባልሽ ዋና ግን የተነሳቸው በዚህ በዋጃ ፍለፊት ዋልካ መንደር ላይ።
5: ስንት ሰዓት ላይ ነበር ግን የተነሳው?
3: በአንድ ሰዓት ክፍል ላይ።
5: ብዙ ቆይቷል?
3: አልቆየም፣ ከሁለት ሰዓት ከስር አካባቢ ከዛ ላይ ቆይ እንኳሳ ነበረ። ሰላሳ አርባ ደቂቃ ጦርነት ነው የተካሄደ። ግንባሩ ጮቢ ግንባር ዋልካ መንደር ነው።
5: አካባቢው ከረፋዱ 5 ሰዓት ተኩል በኋላ የተረጋጋ ነበር ያሉት ደግሞ ሌላ አስተያየት ሰጭ ናቸው።
6: ወደ ቆቦ በሚወስደው መስመር ላይ የህወሓት ታጣቂ ከመከላከያ ሰራዊት ጋር ትንኮሳ በማድረግ የተወሰነ ግጭት ነበር። 1 ሰዓት ተኩል ከ5 ሰዓት ከምናምን አሁን ተረጋግቷል። በሁለቱም ኃይል በኩል የመረጋጋት እንትን ፈጥሯል። ለጊዜው አሁን ቀንሷል። ከ5 ሰዓት ተኩል በኋላ
5: ጠዋት 1 ሰዓት ተኩል ገደማ ጀምሯል የተባለው የተኩስ ልውውጡ ከባድ መሳሪያ እንዳልተሰማበት ነው አቶ አዲሱ ደስዬ የሚናገሩት።
7: አንድ ሰዓት ተኩል ጠዋት አካባቢ መሰለኝ የጀመረው። ከዛ በኋላ በእርግጠኝነት አንድ ሰዓት ተኩል አካባቢ ደግሞ ቆይቷል እንትኑ ሳይቱ ማለት ሶ እንደዛ ነበረ። ከዛ መከላከያ ከጮቢ እንትን ብሎ ወጥቶ ወደ አዲስ ቅኝ የምትባል ቦታ ነበረች፣ ወደዛ ገፍቶ ነበረ ወደፊት። ይሄ ዋልካ መንደር የሚባል ደግሞ አለ፣ ይሄ እንትን ዋጃ፣ እዛ ድረስ የሚሄደው ነበረ። የቡድን መሳሪያ የተወሰነ ነበረው መሰለኝ፣ ዲሽቃ ነው እንዲህ ከባድ መሳሪያ ነበረውም።
5: በራያ ቆቦና ራያ አላማጣ አቅጣጫ በሚገኘው የጮቢ በር ግንባር አዲስ ቀኝ በተባለ ስፍራ የነበረው የተኩስ ልውውጥ ጋር ተያይዞ ከቆቦ አላማጣ ለትራንስፖርት ዋናው መንገድ ተቋርጦ መቆየቱን ነው ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭ ገለጹት።
8: ቆቦ አሁን ባጃጅ አቁመዋል፣ ዝጉ ተብለዋል፣ ባጃጅ አቁሙ ተብለዋል። ከተማ ከሴ ቁመዋል። ተለኛ ጦርነት ነው ያለው። ጮቢ ዋናው ጮቢ ማለት ስትራቴጂክ ኤሪያ ነው። ከዛ አዲስ ቀኝ አማያ የሚባሉ ቦታዎች አሉ። ዋጃ መስመር አዲስ ቅኝ እንዳለፍክም ዋጃ ነው የሚገባው።
5: ከቆቦ ከተማ ወደ ዋጃ መስመር የተወሰነ የተኩስ ድምፅ እንደሰሙ የሚናገሩ አስተያየት ሰጪዎችም ከቆቦ ወደ አላማጣ የሚወስደው ዋና መስመር ግን ተዘግቶ ነበር ይላሉም።
8: ቆቦ ከተማ ጫፍ ጫፍ አካባቢ ወደ ዋጃ አካባቢ ያሉ ሰፈሮች ላይ ይሰማ ነበር። ወደ ዋጃ መውጫ አካባቢ የሚገኝ ሰፈሮች ላይ ይሰማ ነበር። ወደ መሀል አይሰማ።
7: ጠዋት ትንሽ ድባቡ አስፈሪ ነበር ማለት ባጃጅ ምናምን ተከልክሎ ነበረ በአስፋልት ማለት። አሁን ግን ምንም አይነት እንትን የለም በቃ ማለት። ፕላስ መንገድም ተዘግቶ ነበረ። ከቆቦ አላማጣ ተከፍቷል አሁን በቃ ከረሳት ማለት ነው።
5: ዛሬ የነበረው የባለሶስት እግር ተሽከርካሪዎች የባጃጅ እንቅስቃሴ በቆቦ ከተማ የተቋረጠው በስብሰባ ምክንያት እንጂ ከተኩሱ ጋር የተያያዘ አለመሆኑን ሌላ የከተማው ነዋሪም ይናገራሉ።
9: ምንም ነገር ስለሌለ መረጃው እኛ ጋር ማለት ድምፅ ምንም ስለሌለ እኛ ጋር ሰላም ነው። ዞሮ ወደዛ ሊኖር ይችላል። ለማት ዘጋም ስብሰባ የባጃጅ ስብሰባ ነው የነበረው። ስብሰባ ባጃጅ ስለነበረ ዛሬ አገጣጥመውት ነው እንጂ ስብሰባ የባጃጅ ማህበር ስብሰባ ነበር ዛሬ።
5: ባሳለፍነው ሳምንት መጀመሪያ በራያ አላማጣ ወረዳ መረዋ በተሰኘ አካባቢ በተፈጸመ የድሮን ጥቃት በህወሓት ኃይሎች ላይ ጉዳት መድረሱም ተነግሮ ነበር። ለዶይቼ ቬለ ዘገባ ኢሳያስ ገለው።
1: ወደ ሁለተኛው ዘገባ ስናልፍ በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ባደረገው ኢትዮጵያን የተመለከተ የ2025 የሰብአዊ መብቶችና ዲሞክራሲ ገጽታ አመታዊ ሪፖርት ላይ አመልክቷል። ሪፖርቱ በሰሜን ኢትዮጵያ የመንግስት ወታደሮች፣ የክልል የጸጥታ ኃይላትና የታጠቁ ቡድኖችን ያካተተው ግጭት መቀጠሉ የሰላማዊ ዜጎችን ህይወት ጎድቷል፣ መፈናቀልም አስከትሏል፣ የሰብአዊ ተደራሽነትንም መገደቡን ጠቅሷል። የአዲስ አበባው ዘጋቢያችን ሰለሞን ሙጨ ዝርዝሩን ተከታትሎታል።
10: ከሶስት ቀናት በፊት ይፋ የተደረገው የአውሮፓ ህብረት የ2025 የሰብአዊ መብቶችና ዲሞክራሲ ዓለም አቀፍ ዓመታዊ ሪፖርት ውስጥ ኢትዮጵያን የተመለከተውን በዝርዝር ቀርቧል። ሰነዱ በሰሜን ኢትዮጵያ በተፈጠረው ግጭት ውርስ በአፋርና አማራ ክልሎች ሰፊ ውጊያ ማስከተሉን ይጠቅሳል። የፕሪቶሪያው ግጭት የማቆም ስምምነት አተገባበር መቋረጥ ለትግራይ ክልል ደካማ ሰላም አምጥቷል የሚለው የህብረቱ ግምገማ በአማራ ክልል አዳዲስ የግጭት ግንባሮችን ከፍቷል፣ ከኤርትራ ጋር ያለውን ውጥረትም አባብሷል ብሶታል ይላል። እንደ ማሳያም የስምምነቱ አካል የሆነው የጦር መሳሪያ ትጥቅ ማስፈታት በአግባቡ አለመተግበር፣ የሽግግር ፍትህ ስርዓት አለመፈጸምና ተጠያቂነት ለማረጋገጥ የሚወሰዱ እርምጃዎች መዘግየቶች መቀጠላቸውን ጠቅሷል። ይህም በአጠቃላይ መረጋጋትን አዳክሟል እንዲልም አድርጎታል። በተለይ በግጭት በተጎዱ አካባቢዎች ከባድ ስጋቶች አሁንም አሉ የሚለው የአውሮፓ ህብረት በሰሜን ኢትዮጵያ የኤርትራ ኃይሎችና የመንግስት ወታደሮች፣ የክልል ሚሊሻዎችና የታጠቁ ቡድኖችን ያካተተ ግጭት መቀጠሉ ዓለም አቀፍ የሰብአዊ ህግ ጥሰቶችን፣ የሲቪል ዜጎችን ህይወት ማወክና ማፈናቀልን አስከትሏል፣ ይህ ደግሞ የሰብአዊ ተደራሽነትን ገድቧል ብሏል። ቅድሚያ ለሰብአዊ መብት ኢትዮጵያ የሐምሌና ነሐሴ 2018 የሰብአዊ መብት ክትትል ምርመራን ይፋ ባደረገበት የሰሞኑ ዘገባው የወታደራዊ ዝግጅት፣ ቅስቀሳ፣ ማሰማራትና ሌሎች ለግጭት ሊዳርጉ የሚችሉ ያላቸው ዝግጅቶች በሰሜን ኢትዮጵያ በጉልህ እየታዩ መሆኑን በመጥቀስ የአውሮፓ ህብረትን ሪፖርት የሚቀራረብ ድምዳሜ ማውጣቱን የድርጅቱ የህዝብ ግንኙነት ኃላፊ መብርሄ ብርሃን ነግረውናል።
11: በተለይ በቅርብ ጊዜ ለፌዴራል መንግስትና በትግራይ ኃይሎች መካከል እየተባባሰ የመጣው ወደ ግጭት ወደ ጦርነት የመመለስ አዝማሚያ የጦርነቱ ጊዜ የነበረው አይነት ፕሮፓጋንዳ ውስጥ መግባታቸው ሲታይ ህብረተሰቡ በድጋሚ ወደ ጦርነት እየተመለስን ነው ወይ ብሎ እንዲጠይቅ የሚያደርጉ ስለሆኑ እነዚህ ነገሮችም በጣም አሳሳቢ ናቸው።
10: በሰብአዊ ድጋፍ ሰራተኞች ላይ የሚደርሰውን ጥቃት ጨምሮ የተጠያቂነት ጥሪዎች ምላሽ አለማግኘታቸውም በህብረቱ ሪፖርት ላይ ተጠቅሷል። ጋዜጠኞች፣ ተቃዋሚ ፓርቲ መሪዎች፣ የሲቪል ማህበረሰብ ድርጅቶችና ማህበራዊ አንቂዎች ላይ የሚደርስ ትንኮሳ፣ እስር ወይም ስደት መደጋገሙ የሲቪል ምህዳር እያጠበበ መምጣቱንም አትቷል። የኢንተርኔት መዘጋትና ሌሎች ዲጂታል ገደቦች የመናገር ነጻነትን ገድበዋል። በግጭት ቀጠናዎች በጾታ ላይ የተመሰረተ ጥቃት ወሳኝ ጉዳይ ሆኖ ቀጥሏል ሲልም በተለይ እንደ የአዲስ አበባ ኮሪደር ልማት የተባለው የመሰረተ ልማት ስራና በትግራይ ክልል ህገወጥ የወርቅ ማዕድን ማውጣት ከሰው ዝውውርና ከአካባቢ ጉዳት ጋር የተያያዙ ማህበራዊና ኢኮኖሚያዊ ችግሮችን የበለጠ አባብሰዋል በሚልም ዘርዝሯል። ህብረቱ ይህንን ይዘርዝር እንጂ በጉዳዩ ላይ ጠንካራ አቋም መያዝ ላይ መቀዛቀዝ መስተዋሉን ግን አንድ የዓለም አቀፍ ጉዳዮች ተንታኝ ይገልጻሉ።
12: አውሮፓን በለው፣ አሜሪካን በለው፣ የአፍሪካ ህብረትን በለው፣ ይሄ ነው የሚባል የሚጠበቅባቸውን አስተዋጽኦ የሚመጥን እንቅስቃሴ ውስጥ አይደሉም። ሰላማዊ መፍትሄን እንዲመጣ ኮሚቴትድ ናቸው ወይ? ጦርነቱን ይፈልጉታል እያልኩ አይደለም። ሰላማዊ መፍትሄ እንዲመጣ ግን የሚጠበቅባቸውን አስተዋጽኦ ካለማድረጋቸው የተነሳ አሁንም ጦርነት ከተነሳ በኋላ ስለሚደረጉ ነገሮች ነው እያሰቡ ያሉት።
10: የሀገራዊ ምክክር ስራን በበጎ የጠቀሰው የአውሮፓ ህብረት ሰነድ የሽግግር ፍትህ ፖሊሲና ፍኖተ ካርታ መዘጋጀቱን አድንቋል። ሪፖርቱ በተመላከተበት 2025 ህብረቱ ከኢትዮጵያ ጋር በግጭት መከላከል፣ በሰላም ግንባታና ተጠያቂነት ላይ ያተኮረ ግንኙነት እንደነበረው ገልጿል። ኢትዮጵያ ተጠያቂነትን ማሳደግ፣ የሲቪክ ነጻነትን ወደ ነበረበት መመለስ እንዲሁም የሰላም ግንባታን ማጠናከር እንደሚገባትም አመልክቷል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
1: ሶስተኛውና የመጨረሻው ዘገባ ወደ ኦሮሚያ ክልል ይወስደናል። በኦሮሚያ ክልል ምስራቅ ወለጋ ዞን ዲዳያና ወረዳ አንገርጎቱ ከተማ ዙሪያ ባለፈው ሳምንት ቅዳሜና እሁድ የተከሰተውን ግጭት ተከትሎ በተፈጠረው አለመረጋጋትና ስጋት ከአካባቢው የተፈናቀሉ ነዋሪዎች ለብርቱ ችግር መዳረጋቸውን አስታውቀዋል። እንደ ተፈናቃዮቹ ባለፉት 5 ቀናት በአካባቢው ተከስቶ የነበረው ግጭት የተረጋጋ ቢመስልም በማህበረሰቡ ላይ ግን ስጋቱ አሁንም አልተወገደም። የአዲስ አበባው ዘጋቢያችን ስዩም ጌቱ ተጨማሪ ዘገባ አለው።
13: በባለፈው ሳምንቱ የግዳያና ወረዳ አንገርጉቴው ግጭት ብርቱ ስጋት ገብቷቸው ካፈሩት ንብረትና በብዙ ድካም ከገነቡት ቀዬ ተፈናቅለው ወደ ምስራቅ ወለጋ ዞን ዋና ከተማ ነቀምት ሸሽተው ከገቡ 4ኛ ቀናቸውን ማስቆጠራቸውን የሚገልጹት የአራት ልጆች አባት የሆኑ ተፈናቃይ ያፈሩትን በቂ ያሉት ሀብት ትተው አሁን ያላቸው አማራጭ የተሻለ ጸጥታን ፍለጋ በከተማው እየተንከራተቱ መሆኑን አመልክተዋል። የ2015ቱ ክስተት ዳግም ይከሰት ይሆን የሚለው ስጋት ስላደረብን እኔ አሁን ልጆችን በሙሉ ይዤ ወደ ነቀምቴ ከተማ ሸሸው። በ2015ቱ ጥቃት ወቅትም አስቀድመን ለወረዳና ዞኑ ጸጥታ መዋቅር ስጋት አለብን ድረሱልን እያልናቸው በመቶዎች የሚቆጠሩ ሰዎች እንዳለቁብን ይታወሳል። አሁን በርካቶቻችን ያ እንዳይደገም ሰግተን ነው ልጆቻችን ይዘን ቀየውን ጥለን የወጣ ነው። አሁን ልጆችን ይዤ በነቀምት ቤት ክራይ ፍለጋ እየተንከራተትኩ ነው። ጥቃት አድራሽ ታጣቂዎቹ ከግለሰብ እስከ ቡድን መሳሪያ እስከ አፍንጫ የታጠቁ በመሆኑ የጸጥታ ክፍተት ቢፈጠር የሚከሰተውን ሰግቼ ነው እኔ ቀደም ብዬ ልጆችን ይዤ የወጣሁትም። በጸጥታ ስጋቱ አስቀድሞ የወጡ በርካታ የአንገር ጉቴ ከተማና ዙሪያው ነዋሪዎች ቢኖሩም አሁን ላይ ግን መኪና ከከተማው ሰው ይዞ እንዳይወጣ እየተደረገ ነው የሚሉት እኚሁ አስተያየት ሰጪ አሁን ላይ ማህበረሰቡ ያለበት ችግር ከባድ መሆኑንም ነው በአስተያየታቸው ያመለከቱት። አሁን እንግዲህ መጠለያ እየፈለግን ነው፣ ልጆች ዘንድ እየተንከራተትን ነው የምንገኘው። በዚያ ህብረተሰቡ ጠንካራ የመንግስት ጸጥታ ኃይል ትኩረትን ይሻል። መንግስት ችግር የሚፈጥሩትን ለይቶ ካላወጣና አካባቢውን ካላረጋጋ በዚያ መኖር የማይቻል ሆኗል። አማራጫችንም ሌላ ሰላም ያለበት ቦታ ሄደን ቀን ስራ እንኳን በመስራት ህይወታችንን ማቆየት ሆኗል። አንገር ጉቴ ለጊዜው በርካታ የመንግስት ጸጥታ አካላት የሚገኙበት በመሆኑ አሁን ስጋቱ ቀንሷል ያሉት ሌላው የከተማ ነዋሪ በአስተያየታቸው የጸጥታ ኃይሉ ሲንቀሳቀስ የሚፈጠረውን በመስጋት ወደ ሌላ አካባቢ ለመውጣት የሚፈልጉት ግን አሁን እንዳይወጡ መገታቱንም ነው ያሳወቁት። በዚህ ከተማ እኮ መኪና እየተንቀሳቀሰ አይደለም። አሁን ብዙ ነዋሪው ሰው ለመውጣት እንቅስቃሴ ሲያደርጉ የጸጥታ አካላቱ መኪና እንዳይወጣ አድርገው እንቅስቃሴውን ገጥተዋል። ቀድሞ የወጡ ወጥተዋል። አሁን ደግሞ በመንግስት አካላት ተጨማሪ ማህበረሰብ እንዳይወጣ እየተደረገ ነው። ሰላም ነው፣ ከቤታችሁ ወዴት ትሸሻላችሁ እያሉ ነው የሚከለክሏቸው። የተረጋገጠም ሰላም ሰፍኖ ግን የሚያረጋጋ ነገር አላየንም። በገጠር አሁን ሰው የለም። በስጋት ወደ ከተማ ተፈናቅለዋል። የሚመጣውን በመስጋት ልጆቻቸውን ይዞ ወደ ነቀምቴ የተሸሸጉት አስተያየት ሰጪ በፊናቸው ለዘመናት ደግሞ ጥሩ የሚባል ጥሪት ቢያፈሩም አሁን ላይ በተፈጠረው አለመረጋጋት ለልመና መቃረባቸውንም ገልጸዋል። ከሶስት ዓመት በፊት በተፈጠረው ግጭት አለመረጋጋቱ ወቅት በዚያ ነበርኩ። ለነፍስ ቀራለሁ ያለ አልነበረም። የተወሰነ ሰው ስጋት ገብቶት በወቅቱ ልጆቹን ቢያሸሹም አሁን የጸጥታ አካላት ይደርሱልናል እያልን በርካታ ሲቪሎች ማለቃቸውን እናስታውሳለን። በግጭቱ የሚነግዱ ስላሉ ተስፋ ያስቆርጣልና መውጣትን መረጥኩ። ዶችቬሌ በአካባቢው ላይ ተከስቶ የሰላማዊ ዜጎችን ህይወት ስላወቀው ግጭትና ስለታለመው ዘለቄታዊ መፍትሄው አስተያየታቸውን ለመጠየቅ ለአካባቢው ባለስልጣናት በተለይም ለግዳያና ጉቲን ከተማ አስተዳደር ሰላምና ጸጥታ ኃላፊ ሰኝ ነጋሳ እንዲሁም ሌሎች ባለስልጣናት በመደወል አስተያየታቸውን በዚህ ዘገባ ለማካተት ያደረገው ጥረት አልተሳካም። ለምስራቅ ወለጋና ኦሮሚያ ክልል የሚመለከታቸው ባለስልጣናትም ደውለን አስተያየታቸውን በዚህ ዘገባ ለማከል ያደረግነው ብርቱ ጥረት አልሰመረም። ከቅርብ ጊዜያት ወዲህ በምስራቅ ወለጋ ዞን በተለይም ግዳያናና ኪራም ወረዳዎች እንዲሁም በወሮ ጉድሩ ወለጋ ዞንም በርካታ ወረዳዎች በተደጋጋሚ በመከሰተው አለመረጋጋት የበርካቶች ህይወት በጸጥታ ችግሩ በብርቱ ስለመፈተኑ መዘገቡ ይታወሳል። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አድማጮች፣ የዛሬው ዘገባችን የተከታተላችሁትን ይመስል ነበር። ቀጣዩ ከእናንተ የደረሱን መልእክቶች መልሰን ወደ እናንተ የምናደርስበት ሳምንታዊ የአድማጮች ማህደር ዝግጅት ነው። የዛሬው ተረኛ አዘጋጅ ታምራት ዲንሳ ነው። ከዝግጅቱ ጋር መልካም ቆይታ።
14: የአድማጮች ማህደር።
15: ሰላም ጤና ይስጥልን የተወደዳችሁ የካድማጮች ማህደር ዝግጅት ታዳሚያንና ተከታታዮች። ሳምንት ጠብቆ ወደ እናንተ የሚደርሰው የዕለቱ ዝግጅታችን የዛሬው እነሆ እንዲህ ተመራርጦ ተሰናድቷል። ታምራት ዲንሳ ነኝ። አብራችሁን እንድትቆዩ ያክብሮት ግብዣችን ነው። ታላቅ ስጋት አለኝ ይላል ቀድሞ የደረሰን መልእክት። መልእክቱ የተላከልን ከቤተኛችን ጥቁር አሚን ነው። ከደሴ እንዲህ ይላል። ሰላም ሰላም ውድ አዘጋጆች፣ እንዴት ከረማችሁ ያልኩኝ። በቀጣይነት የስጋቴ መነሻ በተደጋጋሚ የጦርነት ነጋሪት ከሚጎሰምበት አካባቢ ቅርብ ርቀት ላይ ነውና በትዕግስት እንድትከታተሉኝ ይጠይቃችኋለሁ ይሉናል። በተለይ በአሁኑ ሰዓት በአማራ ክልል ውስጥ የተከሰተው ውጤት አልባና በገዛ ልጆቹ ለአማራው ትልቅ ሸክም ሆኖ የዘለቀው ጦርነትን ተከትሎ የንጹሐን ዜጎች ህይወት በአሰቃቂ ሁኔታ መቀጠፍና የመማርና ማስተማር ሁኔታም ተስተጓጉሏል እያሉ ይቀጥላሉ። ከዚያም አለፍ ሲል የገጠሩ አርሶ አደር በራሱ ልጆች መከራውን የሚያይበትና በታጣቂዎች እህልና ጥሬ ብር አዋጣ ከመባሉ ባለፈ ልጆቹ ወደ ጫካ የሚወሰድበት ሁኔታ ተፈጥሯልም ይላሉ ጥቁር አሚን። ይህም ብቻ አይደለም ይላሉ ጥቁር አሚን፣ እንኳን በአሁኑ ሰዓት ከባለፉት ስርዓቶች ጀምሮ አሁንም ድረስ በቀበሌ ተመራጭ የሆነ ሁሉ ወይም ደግሞ አሁን ባለው ስርዓት በአስገዳጅነት የሚሆን በፍላጎት በማንኛውም ረገድ ከዛፍ ስር እስከ መሰብሰቢያ አዳራሽ ውስጥ ተሰብስቦ አይደለም አስተያየት የሰጠ፣ በስብሰባው ላይ ተሰብስቦ ምስሉ የታየ ሁሉ እየታገተ ወደ ጫካ ተወስዶ የተጠየቀውን ብር መክፈል ካልቻለ የሚረሸንበት ጊዜ ላይ በመድረሳችን እጅግ ያሳዝናል እያሉ ሀሳባቸውን ይቀጥላሉ። ሌላው አሳዛኝ ነገር ደግሞ ይላሉ ጥቁር አሚን፣ ከሰሞኑ በሁመራ አቅጣጫ ተከስቶ ነበር የተባለውን ግጭት ተከትሎ ብዙዎች ወደ ሱዳን እየተሰደዱ እንደሆነ ከመስማታችን በተጨማሪ ይህንኑ ጦርነት አሁንም በሰሜን ወሎ ራያ አካባቢ ጦርነቱ ይፈነዳል ብለው በመሸሽ ካላማጣ ወደ ቆቦ ብቻ ሳይሆን የቆቦና ዙሪያዋ ማህበረሰብ ወደ ደሴ ሸሽተው እየመጡ ነው ይላሉ። ሌላው በዚህ ጦርነት የትግራይ ህዝብ በአምባገነኖችና የስልጣን ጥመኞች ምን ያህል እንደተሰላቸና እንደተቸገረ ከዛው አካባቢ በርካታ ባጃጆችና የትግራይ ሰሌዳ የተጻፈባቸው በርካታ ተሽከርካሪዎች በየቀኑ ወደ መሀል ሀገር ተሽጠው እየተጓጓዙ መሆናቸውን ተመልክተናልም ይላሉ። ይህ ምን ያሳያል ብትሉ ይላሉ ጥቁር አሚን፣ ጠንካሮቹና ለስራ ታታሪ የነበሩት የትግራይ ወጣቶች ንብረታቸውን ይህን ያህል ለመሸጥ የተገደዱት ብዙዎቹ ተሰደዋል አለም ደግሞ ወደ ጦርነት ለመማገዳቸው ማሳያ ነውና ከዚህ ከጠቀስኩት በላይ የሚያሳስበኝ ማንኳር ነገር ከብዙ በጥቂቱ እነዚህ ናቸው በማለት ሀሳባቸው ወደ መቋጨቱ ይቀርባሉ። በተረፈ ሀገራችንና ህዝቦቿን ፈጣሪ በችሮታው ይጠብቅልን። በሌላ መልእክት እስከምንገናኝም የሳምንት ሰው ይበለን ብለዋል ጥቁር አሚን ከደሴ። ጥቁር አሚንን ከደሴ እንደ ወትሮ ሁሉ ምስጋናችን ይድረሰው፣ እናመሰግናለን። ተከታዩ መልእክት የደረሰን ከቤተኛችን ፋሲል ሲራክ ነው ከአዲስ አበባ። ዶቸቬሎች እንዴት ናችሁ? ባለፈው ሳምንት ጀምሬ የነበረውን ወቅታዊና ዘርፈ ብዙ የሀገራችንን አሁናዊ ችግሮች ቀንጭቤ ማቀርብላችሁን ዝግጅቴን እነሆ ቀጥያለሁ ይላሉ ፋሲል ሲራክ። በዛሬው ጽሑፌ ደግሞ ይላሉ ፋሲል፣ ከነዚህ ተዝቀው ከማያልቁ የሀገራችን ውስብስብ ተግዳሮቶች መካከል የኢኮኖሚውን ጉዳይ በጥቂቱ ብንመለከት ብዬ ነው ይላሉ። በአሁኑ ጊዜ በመላው ኢትዮጵያ ዘር፣ ቀለም፣ ሃይማኖት ሳይመርጥ ሁሉንም የህብረተሰብ ክፍል ክፉኛ እየፈተኑ ካሉ ችግሮችና መንግስትን በሚወስዳቸው የተሳሳተ የኢኮኖሚ ፖሊሲ ምክንያት ችግሮችን ከመፍታት ይልቅ የችግሩ ዋና አካል ሆኖ የተገኘበት ምናልባትም ከጸጥታው ችግር ባልተናነሰ ሁኔታ የህብረተሰቡን የመኖር ህልውና እየተፈታተነ ያለው ዋነኛው ችግር የኢኮኖሚው ችግር ይመስለኛል ይላሉ። እንደሚታወቀው በአሁኑ ጊዜ አብዛኛው የማህበረሰብ አካል በከፍተኛ ድህነት አለንጋ እየተጠበሰ የዕለት ጉርሱንና ልብሱን መሸፈን በማይችልበት ደረጃ እየደረሰ ይገኛል ይላሉ። ዛሬ ወጣቱ የማህበረሰብ ክፍል ከከፍተኛ ትምህርት ተቋም ተመርቆ ለረጅም ዓመታት ስራ አጥ ሆኖ በዚህ ምክንያት ለሀገርና ለወገን ሸክም ሆኖ በተለያዩ ሱሶች ተጠምዶ በህጋዊም ይሁን በህገ ወጥ መንገድ ከሀገር ለመውጣት ሁሉንም አማራጮች እየተጠቀመ ባለበት በዚህ ወቅት መንግስት እጁ ላይ ያለውን ብቸኛ የስራ አማራጭ ማለትም ውትድርናን እንደ አማራጭ በማቅረብ ወጣቱን በአፈሳ ቤት ለቤት እያሳደደው ይገኛል ይላሉ ፋሲል በመልእክታቸው። በዚህ ላይ ደግሞ የምርትና ሸቀጥ ዋጋ ዕለት ተዕለት እየጨመረ በመምጣቱ ምክንያት

የሀገሪቷ ውጫዊ ዕዳ በከፍተኛ ሁኔታ በመጨመሩ ምክንያት እንዲሁም ይህንኑ ችግር ለመፍታት በሚል ሰበብ መንግስት የሚወስዳቸው እርምጃዎች የሀገሪቱ ነዋሪዎች ተነግረው በማያልቅ ከፍተኛ የኑሮ ጫና ያለበት ዋጋ እንዲከፍሉ አስገድዷቸዋል በማለት መልእክታቸውን ያጠቃልላሉ። ፋሲልን ለተሳትፏቸው እጅግ አድርገን እናመሰግናለን።

ነውና ንጉድ እንበል ያሉን ደግሞ የዘወትር ቤተኛችን መቶ አለቃ ውቤ ታሪኩ ናቸው ከሐረር። እነሆ የውቤ መጣጠፍ እንዲህ ይላል። ጉድ ሳይሰማ መስከረም አይጠባ ይላሉ አበው። አሁን ላይ ሐምሌም ነሐሴም መስከረምም አንድ ሆነዋል። በሀገራችን ከሰኔ 25 እስከ መስከረም 25 ባለው ጊዜ ዝናቡ ከቤት አያስወጣም አያስገባም ነበር። በዚያ ላይ ብርዱ እጅና እግርን ቆርፍዶ አያንቀሳቅስም አያላውስምም ነበር። በአሁኑ ጊዜ ግን በሐምሌና ነሐሴ ሙቀቱ እንደ ሻማ እያቀለጠን ነው። ቤት ደጅ ለማለት ተቸግረናል። በ1969 መጨረሻዎቹና በ1970ዎቹ ወታደሮቹንን ቀኑን ሙሉ ፊልድ ጃኬታችንን እስከ አንገታችን ድረስ ቆልፈን ነበር በሐረር ከተማ ወዲያ ወዲህ የምንለው ይላሉ ውቤ ያለፈውን ትዝታቸውን እያስታወሱ። በዚህ ዓመት ግን ቲሸርት ለብሰን ሌት አንሶላ ደርበን ለመተኛት ተቸግረናልም ይላሉ። ድሃ ችግሩን የሚያሳልፈው ከልተው ከልተው ሲል ውሎ ሌሊቱን በእንቅልፍ ነበር። አሁን ላይ ግን ሙቀትና የኑሮ ውድነት ተጋግዘው አይኑን እንዳፈጠጠ ሲገላበጥ ያነጋል አይጣል ነው ይላሉ ውቤ። አሁን ላይ ከሙቀቱ በላይ የከፋው የኑሮ ውድነትና ረሃቡ ነው። ረሃብ ጊዜ አይሰጥም። የሀገራችን ሚዲያዎችም አሁን በየአካባቢው ያለውን ችግር በቅድመ ማስጠንቀቂያ መልኩ አይዘግቡትም። እድገት ልማትና ዲሞክራሲ የሚለው ዜና ችግሩን ጎልቶ እንዳይወጣ አድርጎታል። ሰብአዊ ቀውስ ከመከሰቱ በፊት ለለጋሾች የድረሱልን ጥሪ ማቅረቡ አማራጭ ይመስለኛል ይላሉ። በእርግጥ ዛሬ ላይ ሁሉም የዓለም ሕዝብ ለጋሽ ሳይሆን ተለጋሽ ሆኗል። በዓለም ዙሪያ በተቀሰቀሱ ጦርነቶች ደቋል። ከእንግዲህማ ማማንን ይረዳል ተያይዞ ማለቅ እንጂ እያሉ ውቤ መጣጥፋቸውን ይቀጥላሉ። ችግሩ እንዲህ ቀላል አይደለም። ሁሉንም የህብረተሰብ ክፍል ከአስተማሪ እስከ ፓርላማ አማካሪ፣ ከመኪና ዘዋሪ እስከ ኮማሪ፣ ከነጋዴ እስከ ገበሬ፣ ከጀኔራል እስከ ወታደር ያልነካካው ያልጎሻሸመው ያለም አይመስለኝም ከሌቦች በስተቀር እያሉ ይቀጥላሉ። ታዲያ እንዲህ ችግሩ የከፋ ከሆነ ባልባሌ ሁኔታዎች ጊዜና ሀብት ከምናባክን ለምን በመፍትሄው ዙሪያ አንጠመድም በማለትም ምክረ ሀሳብ ያቀርባሉ። አሁን የሚታየው ችግር መጠነ ሰፊ በመሆኑና እናውቅላቸዋለን በሚሉ አፈቀላጤዎች ብቻ ችግሩ የሚፈታ አይመስለኝም የሚሉት ውቤ ሁሉም ዜጋ እውቀቱንና ጉልበቱን እንዲሁም ሀብቱን አቀናጅቶ በመፍትሄ ፍለጋው መረባረብ ይኖርበታልም ይላሉ። ለአንድ አካል ብቻ ሰጥቶ ከዳር ቆሞ ነገሮችን ማራገቡ ለችግራችን መፍትሄ ሊያፈልቅ አይችልም የሚላሉ። በመፍትሄ ፍለጋ ዙሪያ መሰለፍን ይጠይቃል። ከመንግስት ብቻ በቴሌቪዥንና በሬዲዮ የሚንቆረቆረው ሀሳብ ብቻውን ወደ ዘለቄታ መፍትሄ አያደርሰንም የሚላሉ ውቤ። ከዚህ በፊት እንደነበረው እየወሸከቱና እየተሙለጨለጩ ለመኖር መሞከሩ ብዙም የሚያስኬድ አይመስለኝም፣ መላ ከወዲሁ የዛሬው መልእክቴ ነው በማለትም መልእክታቸውን ያጠናቅቃሉ። ውቤ ታሪኩ ከሐረር እጅግ አድርገን እናመሰግናለን።

0: አሁን ደግሞ በድምጽ የደረሱንን መልእክቶች እናስደምጣችሁ። ቀዳሚው የመቶ አለቃው ቤታሪኩ ነው። የግጥም ስንኝ ነው እነሆ።
1: የጋምብለሮች ዳንኪራ። አንድም ሰው አልሰማኝ ሪብዬ ብጮህ ውብዬ ብጣራ ከጋምብላሮች ቤት ደርቷል ዳንኪራ። ለሌብነት ታይተው በደንብ አጥንታቸው በጎሳ ተመርጠው ከሰው ተለይተው ካፈርት ቢያራፉ ጊዜ ያነሳቸው

0: እስክስታ የሚያቀልጡት ጋምብለሮች ናቸው። የትም ውሎ የትም ዞሮ ይደር፣ ይሄ ታወቀ ነው። በየዘመናቱ አጥንትን የሚግጥ አይጠፋም ጋምብለር። ጋምብለር ተጠርጎ ከምድር ገጥ ካልጠፋ የት ይሆን የሰው ልጅ የመኖሪያው ተስፋ? ጋምብለሮች በሉት ሳር ቅጠሉን ሳይቀር፣ ምን ይሰማት ይሆን አገሬ ተግጣ አራቷን ስትቀር? እኔ ልንገራችሁ ስጋዋን ብሉ እንጂ አጥንቷን አጋጧት ይችን ምስኪን እናት። ገዝቻችኋለሁ ባርባራቱ ታቦት ጡቶቿን በጠቡት በእልፍ አላፍ ልጆች። እኔ ልንገራችሁ ስጋዋን ብሉ እንጂ አጥንቷን አትጋጡት ይችን ምስኪን እናት። ገዝቻችኋለሁ ባርባራቱ ታቦት ጡቶቿን በጠቡት በእልፍ አላፍ ልጆች። ውቤ ታሪኮ መቶ አለቃ ሐረር።
1: ለግጥሙ መቶ አለቃ ውቤን በድጋሚ እናመሰግናለን። ቀጣዩ መልእክት የደረሰን ደግሞ ከዚሁ ከወደ ጀርመን ነው። ስማቸውን ያልጠቀሱልን አድማጫችን ወደ ኢትዮጵያ ተጉዘው በተመለከቱት ለውጥ የተደመሙበትን መልእክት ነው ያደረሱን። እንዲህ ይላል።
2: ሰላም ዶች ቬሌዎች፣ መደውለው ከዚህ ከጀርመን ነው። የፈለግኩት ነገር ምንድን ነው? በቅርቡ ኢትዮጵያ ደርሼ መጥቼ እኔ እውነት ለመናገር ያው እዚህ ብዙ ሀገር ብዙ ጊዜ ነው ቆይቼ የሄድኩት እና የተመለከትኩት ነገር የሚያስገርም ነው። በጣም የሚያስደነግጥ የሚያስገርም፣ ከማስገርም በላይ የሚያስደምም ስራ ነው አዲስ አበባ ውስጥ የተደረገው ስራ እና እኔ እዚህ ሆኜ ሳላይ 4 ኪሎ ፈረሰ ምን ስል ለነበረው ነገር እኔ ሰውን ሳይሆን እግዚአብሔር ነው የቀረ በለኝ የምለው። ምክንያቱም ያየሁት ነገር እና እዚህ ሚዲያዎች ላይ አንከር ሚዲያ ወይም ደግሞ ሌላ ሚዲያዎች ያው እዚህ አሜሪካ ውስጥ ያሉ ድሮ ይሳት የነበሩ አሁን ተከፋፍለው በየራሳቸው የሚሰሩ ሚዲያዎች የሚያወሩትን ነገር ነበረን የሚሰማው እና ኢትዮጵያ ውስጥ የያየሁት ነገር ግን በፍጹም በፍጹም ላምኖ የማልችለው ነገር ነው። በነገራችን ላይ የኑሮ ውድነቱና ያው ስራ አጥነቱ እንዳለ ሆኖ ማለት ነው እና የተደረገው ነገር በጣም የሚያስደንቅና የሚያስገርም ነገር ስለሆነ ይህንን ነገር አለመናገር ማለት ራስን መዋሸት ማለት ነው እና እኔ ለሌ የፈለግኩት ነገር እኛ በተለይ ውጭ የምንኖር ሰዎች ለረጅም ጊዜ ይመስለኛል ከብዙ እውነታዎች የራቀ ነገር ሰው የራሱን ፍላጎት ብቻ ሊያራምድ በሚፈልገው ነገር ፕሮፓጋንዳ ሲሰሩ እኛ ሁሉንም እንወስዳለን እና ያ ትክክል አይደለም ብዬ ነው ያየሁት። ያለውን የስራ ችግር ያለውን ደግሞ ውድነት መቅረፉ ላይ እሱ ላይ እንደዚሁ ዋገን ከተማውን እንደሰሩት ይሰራሉ ብዬ ተስፋ አድርጋለሁ። ያንንም ደግሞ ከተማው የሚሰራው ይሄ ኢንፍራስትራክቸር የመሳሰሉትን ነገር የሚሰራው ስራ እድል ይፈጥራል እና እኔ በርቱ ነው መጠው።
1: አድማጫችን ለተሳትፎ ምስጋናችን ትልቅ ነው። ይልመድቦውም ብለናል። ተከታዩን መልእክት የላኩልን ደግሞ አብርሃም ናቸው። በቴሌግራም በደረሰን መልእክት ላይ የአባታቸው ስምና አድራሻቸው ባለመጠቀሱ እኛም መጥቀስ አልቻልንም። ለዚህም ተሳታፊያችን ይረዱናል ብለን ተስፋ እናደርጋለን። መልእክቱ ግን እንዲህ ይላል። ዶቼ ቬለ የአማርኛው አገልግሎት እንደምን አላችሁ? እኛ እግዚአብሔር ይመስገን ክፉ ጊዜ እንዲያሳልፈን እየተማጸን አለን ይላሉ። እንደምታውቁት የሞቶሬ ባለፉት 8 ዓመታት ከጊዜ ወደ ጊዜ ጆሮን ጭው በሚያደርግ ግፍ መስማት የተለመደ የሆነ መምጣቱ የሚያሳዝንና የሚያሰጋ ነው ይላሉ አብርሃም። በዚህ ወቅት ታሞ ለሞተ ሰው ማዘን እንደ ቅንጦት የሚታይበት፣ ከሟቾቹ ይልቅ አሟሟታቸውና ቁጥራቸው ላይ ትኩረት የሚደረግበት አመለካከት እየሰፋ ነውም ይላሉ። ይህን የምለው ያለንበት ሁኔታ አስጊ መሆኑን ለማሳየት ያህል እንጂ ዘርዝሬ ስለማልጨርሰው ሰሞኑን በደቡብ ወሎ አባይ ዳር ገዳም ውስጥ ያሉ መነኮሳት በድሮን መገደላቸውን አዝነን ሳንጨርስ፣ በጉራጌ ዞን ደግሞ 3 ወጣቶችን ከመኪና እንዲወርዱ ተደርገው ያለ ፍርድ መገደላቸውን መከራ የለመደ ጆሮ እንዲሰማ ተገዷል። እናም የምናደርገው ብናጣ የሐዘን እንጉርጉሯችንን ለማሰማት ወደ እናንተ ላክን ይላሉ አድማጫችን። አባይ ዘወርዋራው ምነው ቀላህ በጣም ቀላቅላሃል መሰል የነጫን እርግብ ደም፣ ከሰው ክፋት ሸሽተው ዱር ከገቡ ኋላ ምነው ቢተዋቸው ክፉ የሰው ጥላ በእነርሱ ላይ ዘምቶ ከአምላክ ከሚጣላ። ወየው ለራስ እንጂ የሄደማ አምልጧል፣ ሰው ከሰው ተራክሶ ከመንገድ ላይ ወድቋል። መሽተጣልቶ ያውቃል። አውሬ ከመሰሉ ከእንስሳ ያነሰው ሰው እንጂ ሰው በሉም። አይጥጋብ ጭካኔ ልቡን ቢያሳብጠው ውዑታ ምሪታ ለቅሶም አልመልሰው። ከከተማም አልፎ ገዳም አደረሰው። ደርሷል መሰል ቀኑ ንስሐ ሊደርሰው። ቀና ቢል ጨለማ ሰማይ ተደፍቶበት፣ ዝቅ ቢል አረንቋ ምድር ጨክናበት። እንጃ ችሎ ችሎ ትግስት ያለቀለት አይደርስም አይባል ጊዜ እንደ ጎርፍ ነው። ግንዱን እያላጋ ድንጋዩን ሲያማታው ከስር ይረግጣል። ከላይ የነበረው ግፍ ወንዙ ሲሞላ አያድርስ አይጣል ነው። ጆሮአችን ለመደ ክፉ ክፉ ዜና፣ እባክህ ላክልን ምሕረት እንደመና እያሉ ስንኛቸውን ያጠቃልላሉ። አድማጫችንን ከልብ እናመሰግናለን። እንግዲህ አድማጮቻችን፣ ለዛሬ ብለን መራርጠን ያቀረብንላችሁ መልእክቶቻችሁ እነዚህ ናቸው። ሳምንት በሌሎች መልእክቶቻችሁ ዳግም እንጠብቃችኋለን። ለምትጽፉልን ከኢሜይል በተጨማሪ የቴሌግራም እና ፌስቡክ አድራሻዎቻችንን መጠቀም ትችላላችሁ። እስከ ሳምንት ቸር እንሰንብት።
3: ለዝግጅቱ ታምራት ዲንሳንና ተሳታፊዎቹን እናመሰግናለን። አሁን ሁለተኛው ሳምንታዊ ዝግጅት ትኩረት በአፍሪቃ የሚቀርብበት ሰዓት ላይ ደርሰናል። ኤርትራ የአፍሪካ ቀንድ ስልታዊ ግን የአምባገነን ምድር፣ እንዲሁም የኢቦላ ክትባት ተስፋ በተሰኙ ሁለት የአፍሪካ አበይት ጉዳዮች ላይ በማተኮር ነጋሽ መሐመድ የዛሬውን ዝግጅት እንደሚከተለው አጠናቅሮታል። መልካም ቆይታ።
4: ትኩረት በአፍሪካ።
5: የተለያዩ ወገኖች ተቃራኒ ጥቅማቸውን ለማስከበር አፍሪካ ቀንድ ውስጥ የገጠሙት ሽሚያ ወትሮም ብዙ ሰላም የማያውቀውን አካባቢ የውጥረትና ግጭት ማዕከል እያደረጉት ነው። በዚህ አውድ የዶቼ ቬለዋ ማርቲና ሽቪኮቭስኪ እንደጻፈችው ትንሽቱ ሀገር ኤርትራ ተፈላጊነቷ እያደገ የመጣ መስሏል። ከኢትዮጵያ ከተገነጠለችበት ጊዜ ጀምሮ አምባገነኑ ኢሳያስ አፈወርቂ የሚገዟት ኤርትራ የአሰብና የምጽዋ ወደቦችን ጨምሮ የስልታዊውን የቀይ ባህር ዳርቻን ረጅም አካባቢ ትቆጣጠራለች። ባለፈው ሐምሌ ካይሮ ውስጥ የተደረገው የዲፕሎማሲያዊ ምክክርም የትንሽቱን ሀገር ስልታዊ ጠቀሜታና ተፈላጊነቷን ጠቋሚ ነው። ያስተናጋጇም የግብፅ፣ የሶማሊያና የኤርትራ ባለሥልጣናት ከዩናይትድ ስቴትስ ከፍተኛ መልክተኞች ጋር ባደረጉት ውይይት በአፍሪቃ ቀንድና በቀይ ባህር አካባቢ ያንዣበበውንና እነሱ ከፍተኛ ያሉትን የጸጥታ ስጋት ለመቆጣጠርና የንግድ ስርዓትን ለማመቻቸት መምከራቸው ተዘግቧል። ከሰሜን ሱዳን ጥግ ራስ ካሳር እስከ ደቡብ ምስራቅ ግርጌ ጅቡቲ ጠረፍ ወይም ባብኤል መንደብ ወሽመጥ አጠገብ ራስ ዱሜራ ድረስ የሚወርደው የኤርትራ የባህር ድንበር ከ1000 ኪሎ ሜትር ይበልጣል። ጥያቄው ከባህር ወሽመጡ በተቃራኒ የሚዋሰነውን ግዛት የሚቆጣጠረው ማነው የሚለው ነው። የመን ናት መለሱ ኤርትራዊው የፖለቲካ ተንታኝ አብዱራህማን ሰይድ።
6: On the other side of the Red Sea is obviously Yemen.
7: ከቀይ ባህር በሌላኛው በኩል ያለችው ያው የመን ናት። የኤርትራን አቀማመጥ ልዩ የሚያደርገውም ይኸው ነው። የየመን ቀውስና የባህር ጉዞን ደህንነት ማስጋቷ ኤርትራን በአካባቢው አስተማማኝ ጸጥታ የሰፈነባት ብቸኛ ሀገር አድርጓታል። በአሁን ወቅት የጸጥታ ስጋት የለም።
6: Security concerns at this point.
5: በኢራን ይደገፋሉ የሚባሉት የየመን አንሳራላህ ወይም ሁቲዎች አብዛኛውን የየመንን ግዛት ይቆጣጠራሉ። የአንሳራላህ ኃይላት እስራኤል በጋዛ ህዝብ ላይ ያደረሰችውን ግፍና በደል በመቃወምና ሳውዲ አረቢያ መራሹ ኃይል የሚያደርስባቸውን ጥቃት ለመመከት በባብኤል መንደብ በኩል የሚቀዝፉ የእስራኤል፣ የዩናይትድ ስቴትስ፣ የሳውዲ አረቢያና የተባባሪዎቻቸውን ሀገራት መርከቦችን በተደጋጋሚ አግደዋል አጥቅተዋልም። የመን ባለፉት 10 ዓመታት በርስ በርስ ጦርነት በምዕራባውያን ሀገራት በሚደገፈው ሳውዲ አረቢያ መራሽ ጦር ኃይል ድብደባ፣ በምጣኔ ሀብት ውድቀት፣ በድርቅና ጎርፍ በርካታ ህዝብ አልቆባታል። የኤርትራም ሰላም ከጃ ይሻል አይነት ብጤ መሆኑ ነው ተቃርኖ። የሀገሪቱ ህዝብ ከጭቆና ስደት ችግርና ችጋር ተላቆ ያውቅም። አምባገነኑ ኢሳያስ አፈወርቂ ሀገሪቱ ነጻ ከወጣችበት ጊዜ ጀምሮ ህዝቧን በጠንካራ ክርናቸው ፈጥረቀው እየገዙት ነው 32 አመታት አቶ አብዱራህማን እንደሚሉት የኢሳያስ ስርዓት ምንም አይነት ተቃውሞና ትችትን አይታገስም ኢሳያስ ከመመረጡ በስተቀር ሌላ የፖለቲካ ፓርቲ ኤርትራ አታውቅም ኤርትራ ውስጥ የመብት ተሟጋች ድርጅት ገለልተኛ የሰራተኛ ማህበር ወይም ነጻ መገናኛ ዘዴ ብሎ ነገር የለም ምርጫም አይታወቅም የተለያዩ ዓለም አቀፍ ድርጅቶች በሚያወጧቸው መመዘኛዎች በዓለም ላይ ከፍተኛ ጭቆና ከሚፈጽሙ ስርዓቶች የኤርትራን የምትበልጠው ሀገር ካለች ሰሜን ኮሪያ ብቻ ናት ጠንካራው ጨቋኝ አገዛዝ ኤርትራን በአካባቢው ካሉት ሀገራት ሁሉ ሰላማዊ አድርጓታል በትክክለኛው አባባል እሳቷን በውስጧ አምቃም ሰላማዊ መስላለች ያስመረው አማቂ ስርዓት ሽቪኮቭስኪ እንደጻፈችው ኤርትራን በአመጽና ሁከት በሚበጣበጡት በሱዳን በኢትዮጵያ በየመንና ሶማሊያ መካከል የምትገኝ የሰላም ደሴት አስመስሏታል ይህ ለንግድና ስራም ይመቻል ኤርትራ የምትፈለገውም ለዚህ ነው እንደ አብዱራህማን ሰይድ
6: and because of that every country including
7: በዚህ ምክንያት ሳውዲ አረቢያና የስዊስ ካናልን የምትቆጣጠረው ግብጽን ጨምሮ ሁሉም መንግስታት ከኤርትራ ጋር ተቃሚ ግንኙነት መመስረት ይፈልጋሉ እነዚህ ሀገራት የዓለም ንግድን ለማቀላጠፍ በተለይም ነዳጅ ዘይት ወደ አውሮፓና አሜሪካ ለመላክ የባብ ኤልመንደብንና የቀይ ባህር የንግድ መስመርን ከኤርትራ መቆጣጠር ይፈልጋሉ
6: especially to Europe and America
5: ኤርትራን ከመልካ ምድራዊ አቀማመጡ አኩል ተፈላጊ ያደረጋት ሰላሟ የጸናው ግን በጭቆናዊ አገዛዝ መሆኑ ብርግጥ አጠያይቅም እንደገና አቶ አብዱራህማን
6: The other importance of Eritrea there is
7: ሌላው ኤርትራን ተፈላጊ የሚያደርጋት ጠንካራና ጠጣር አምባገነናዊ አገዛዟ ነው። ምንም አይነት ተቃውሞ አይፈቀድም። ስለዚህ እንዲያው በአንጻራዊነት ለመናገር ያክል በሀገሪቱ ውስጥ ግጭትና ሁከት የለም።
5: አቶ አብዱራህማን እንዳሉት የ80 አመቱ አዛውንት ኢሳያስ አፈወርቂ በተፈጥሮ ህግ አለያም በሌላ ምክንያት ከስልጣን ከተወገዱ ባሻቸው ከሚዘውሯቸው አገልጋዮቻቸው መሃል ይተካቸዋል ተብሎ የሚታሰብ ግለሰብ የለም። ለጊዜው ግን ጣጣ ለበዛበት የሆርሙዝ ወሽመጥ ባብኤል መንደብን እንደ አማራጭ መስመር የሚያወት መንግስታት በተለይም የፋርስ ባህረ ሰላጤ አካባቢ ሀገራት አይናቸውን ኤርትራ ላይ መጣላቸው አልቀረም። ሳውዲ አረቢያ፣ ኩዌት፣ ባህሬን ቀጠርና የተባበሩት አረብ ኤምሬቶች ነዳጅና ጋዛቸውን በባብኤል መንደብ በኩል ለመላክ እየተዘጋጁ አንዳንዶቹም እየላኩም ነው። ሳውዲ አረቢያ ነዳጅ ከሚመነጭባቸው ግዛቶቿ ጋምቡ አልባህር ወደ ተባለው የቀይ ባህር ወደቧ ነዳጅ የሚንቆረቆረበት ቧንቧ ዘርግታለች። ሌሎችም ሀገራት ተመሳሳይ መስመር ለመዘርጋት አቅደዋል ወይም ጀምረዋል። በነዳጅ ዘይትና በጋዝ የበለጸጉት እነዚህ የአረብ ሀገራት ከኢራንና ከየመን አንሳራላህ ጋር የገጠሙት ጠብና ግጭት ባለበት ከቀጠለ የባብኤል መንደብን መስመር ለመጠቀም ኤርትራን ሙጥኝ ማለታቸው አይቀርም። በሌላ በኩል ግን ወደ ባልባዋ ኢትዮጵያ ቀይ ባህር ላይ ወደብ ወይም የባህር በር ለማግኘት አጥብቃ ትፈልጋለች። ባለፉት አመታት እየተጠናከረ የመጣው የኢትዮጵያ ጥያቄና ፍላጎት ለአስመራ ገዢዎች ትልቅ ራስ ምታት ምናልባትም የስጋት ምንጭ የሆነ ነው። ኤርትራ ከኢትዮጵያ ከተገነጠለች ወዲህ ለበርካታ አመታት የኢትዮጵያ የወጭና የገቢ ሸቀጦች የሚተላለፉት በጅቡቲ በኩል ነው። ይሁንና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የራሷ ሉዓላዊ የባህር በር እንደሚያስፈልጋት በተደጋጋሚ ማስተዋወቃቸው ከሌሎች አለመግባባቶች ጋር ተዳምሮ የአዲስ አበባና የአስመራን ግንኙነት እያሻከረው ነው። ኤርትራ በአባይ ውሃ ሰበብ ከኢትዮጵያ ጋር ከተቃቃረችው ከግብጽ ጋር ያላትን ግንኙነትም እያጠናከረች ነው። ከጊዜ ወደ ጊዜ እየሻከረ የመጣው የአዲስ አበባና የአስመራ ግንኙነት ሁለቱን ሀገራት በቀጥታ ወይም በተዘዋዋሪ ጠመንጃ ሊያማዝዝ እንደሚችል ተንታኞች እየተናገሩ ነው። የኢትዮጵያ መንግስት ጦርና የህዝባዊ ወያኔ ሐርነት ትግራይ ህወሓት ታጣቂዎች በቅርቡ ሸረሪና ምዕራብ ትግራይ ላይ በገጠሙት ውጊያም ኤርትራ ቢያንስ የሎጂስቲክ ተሳትፎ እንዳደረገች በሰፊው እየተነገረም ነው። ኤርትራ ከግዙፍ ጎረቤቷ ጋር የገጠመችው ጠብ ተካሮ በቀጥታም ሆነ በተዘዋዋሪ የለየለት ጦርነት ከተጫረ በመልክዓ ምድራዊ አቀማመጧና በታመቀ ብሶቷ የሰላም ደሴት የተባለችው ያቺ ትንሽ ምስራቅ አፍሪካዊት ሀገር ታዛቢዎች እንደሚሉት ወደ ትርምስ ማዕከልነት ልትቀየር ትችላለች። ኤርትራ ውስጥ የሚፈጸመው የሰብአዊ መብት ጥሰትም ትንሽቱ ስልታዊት ሀገር በነበረችበት መቀጠሏን አጠያያቂ ያደርገዋል። የኤርትራ ወጣት ጭቆና፣ እመቃ፣ ስርዓትነትና ገደብ የሌለውን ወታደራዊ አገልግሎት በመሸሽ በየጊዜው እየተሰደደ ነው። በሚዩኒክ ዩኒቨርሲቲ የአፍሪካ ቀንድ የስደተኞች ጉዳይ አጥኚ ማግኑስ ትራይበር እንደሚሉት የአጼ ኃይለ ሥላሴን አገዛዝ በመሸሽ የመጀመሪያዎቹ የኤርትራ ስደተኞች ሱዳን የገቡት እንደ ግሪጎሪያኑ አቆጣጠር በ1967 ነበረ። ከ60 ዓመት ግድም በፊት በ60 ዓመታት ውስጥ የኢትዮጵያ መንግስታት ተለዋውጠዋል። ኤርትራም ብዙ የተነገረ የተዘመረለት ነጻነት ተቀዳጅታለች። ኤርትራዊው ግን ማግኑስ ትራይበር እንዳሉት ዛሬም በጠፍ ጨረቃ ይሰደዳል።
8: Die ersten Menschen flohen 1967
7: vor der Kaiserlichen Torheil Takat bemeshesh yemejemeriyawochu yeertra sedetegnoch Sudan yegebut ba 1967 neber ba 1980awochu yeEthiopian wotaderawi ambagenenawi mengist bemeshesh perkata eertrawyan tesededu ka 2001 jemrom eertrawyan yesebawi mebt tesaten wotaderawi agelglotin tornetenna tesfa maatatin bemeshesh bebizat yetesededu naw
8: Krieg und Perspektivlosigkeit
5: Tnatoch inde ta ሞት እንደ ግሪጎሪያኑ አቆጣጠር ከ2001 ወዲህ ብቻ ከሀገሪቱ አጠቃላይ ህዝብ 1/5 ተሰዷል። 700 ሺህ ግድም። ይህ በይፋ የሚታወቀው ነው። የማይታወቀውን ቤቱ ይወቀው። ወደ ሁለተኛ ርዕሳችን እንለፍ። በአብዛኛው ኮንጎ ዲሞክራቲክ ሪፐብሊክ ውስጥ የተዛመተውን የኢቦላ ተዋሲን የሚያድን መድኃኒት ወይም መከላከያ ክትባት ለማግኘት የተደረገው ምርምርና ጥረት አበረታች ውጤት ማስገኘቱን የዓለም ጤና ድርጅት አስታውቋል። ድርጅቱ እንዳለው የክትባት ሙከራዎች በሰዎች ላይ የተደረጉ ነው። ካለፈው ሚያዝያ ጀምሮ ምስራቃዊ ኮንጎ ውስጥ የታየው ኢቦላ ከኮንጎ አልፎ ዩጋንዳ ውስጥም የሰው ሕይወት አጥፍቷል። በሽታው እንደተፈራው ወደ ሌሎች ሀገራት ባይዛመትም ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ኢቱሪ፣ ኖርድ ኪቡ፣ ዙድ ኪቡ፣ ዱሆፖ፣ ሃውት ኡሌ በተባሉት የኮንጎ ሰሜን ምስራቅና ምስራቃዊ ግዛቶች በዚህ ሳምንት ደግሞ ባስ ኡሌ በተባለው የሀገሪቱ ሰሜን ምስራቅ ግዛት ሰዎችን ማሳመም መግደሉ ተረጋግጧል። በፍጥነት እየተዛመተም ነው። ያለም የጤና ድርጅት የበላይ ኃላፊ ቴዎድሮስ አድሃኖም እንዳሉት ዘንድሮ ኢቦላ የገደለና ያሳመማቸው ሰዎች ብዛት እንደ ግሪጎሪያኑ አቆጣጠር ከ2014 እስከ 2016 ምዕራብ አፍሪካ ውስጥ ከተሰራጨው ኢቦላ ወዲህ ከፍተኛው ነው።
9: It's already the second biggest
10: እስካሁን ከሚታወቀው የኢቦላ ተዛማች በሽታ ሁለተኛው ከፍተኛ በሽታ ነው። ከዚህ ቀደም ከነበሩት ሁሉ በፍጥነት እየተዛመተም ነው። አሁን ባለው ፍጥነት መዛመቱን ከቀጠለ ከ2014 እስከ 2016 ምዕራብ አፍሪካ ውስጥ ከተዛመተው ኢቦላ የበለጠ ሰው መጉዳቱ አይቀርም።
5: በሽታው እስካለፈው ሐሙስ ድረስ ከ2120 በላይ ሰዎች ገድሏል። ወደ 4700 ያክል ሰዎች ይዟል። ዘንድሮ የተሰራጨው ቡንዲ ቡጊዮ የተባለው የኢቦላ ተህዋሲ መከላከያ ክትባትም ሆነ መድኃኒት የሌለው በመሆኑ የታመሙትን ለማዳንም ስርጭቱን ለመከላከልም ለጤና ባለሙያዎች ከባድ ፈተና ሆኗል። ዶክተር ቴዎድሮስ እንዳሉት ግን ገዳውን በሽታ ለመከላከል የተደረገው ጥረት ምርምርና ጥናት ተስፋ ብጤ ፈንጥቋል። ቡንዲ ቡጊዮ የተባለውን መድኃኒት አልባ ተህዋሲ ለመከላከል በተደረገው ምርምር ሁለት አይነት ተስፋ ሰጪ ክትባቶች ለሙከራ በቅተዋል። ሙከራው ዶክተር ቴዎድሮስ እንዳሉት በሕክምናው ቋንቋ የመጀመሪያ ደረጃ የሚባልና በሰዎች ላይ የሚደረግ ነው።
9: For the first time, two vaccines
10: በተለየ ቡንዲ ቡጉዮን ተዋሲ ለመከላከል ያለሙ ሁለት አይነት ክትባቶች አሉ። በሰዎች ላይ የሚደረግ የመጀመሪያ ደረጃ የጥንቃቄ ሙከራ ላይ ደርሷል። ከዚህ በተጨማሪ በእንስሳት ላይ የተደረጉ ሁለት ጥናቶች ይበልጥ የሚታወቀው የዛኢር ኢቦላ ተዋሲ ለመከላከል ተስፋ ሰጪ ውጤት ያሳያሉ።
9: in animals
5: ዓለም አቀፉ ድርጅት የሚደግፈው ምርምር ሙከራ የሚደረግባቸው ህሙማንን ቁጥር 100 ማድረሱን ዶክተር ቴዎድሮስ አስተውቀዋል። ለሁኑ ያው ተስፋ ነው ግን እንጭጭም ቢሆን የፍሬ እንቡጥ የታየበት ተስፋ። ነጋሽ መሐመድ ነኝ። መልካም ሳምንት መጨረሻ።
3: ለዝግጅቱ ነጋሽ መሐመድን አመሰግናለሁ። የማጠቃለያ ዜና፣ የትግራይና አማራ ክልሎች በሚዋሰኑባቸው የቆቦ አካባቢዎች ዛሬ ማለዳ በኢትዮጵያ መከላከያ ሰራዊትና በህወሓት ታጣቂዎች መካከል ግጭት መቀስቀሱን የአካባቢው ነዋሪዎች ለዶቼ ቬለ ተናግረዋል። በኢትዮጵያ በግጭት በተጎዱ አካባቢዎች አሁንም ከባድ የሚባሉ ስጋቶች መቀጠላቸውን የአውሮፓ ህብረት ይፋ ያደረገው ኢትዮጵያን የተመለከተ የ2025 የሰብአዊ መብቶችና የዲሞክራሲ ገጽታ መታይ ሪፖርት ላይ ይፋ አደረገ። በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ የመንግስት የጸጥታ አካላት ተፈጸመ የተባለ ግድያ ትብብር ለኢትዮጵያ አንድነት አወገዘ። ትብብሩ ከህግ ውጭ ምክንያት ፈጥረው ግድያ ፈጸሙ ያላቸው የጸጥታ ኃይል አባላትም ለፍርድ እንዲቀርቡ ጠይቋል። ጠቅላላው ዝግጅት በዚህ ተጠናቋል። ስለተከታተላችሁን በማመስገን ጻይ ጫኔ ኮዲዮ ለሰናበታችሁ። በእያላችሁበት መልካም ጊዜ። ጤና ይስጥልን።